ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 20 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንልሂቅ ህየንተ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ስርዓተ ምስጢራትን ዝሓሊ ቅዱስ ማሕበር ብፁእ ካርዲናል ፍራንሲስ ኣሪንዘ ተቐቢሎም ከም ዘዘራረቡን ቃል ማዕዳ ከም ዝደገሱን ርእሰ ሊቃነ ጳጳሳት ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 20 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ኣብ ህዝባዊ ባይቶ ሕብረት ኤውሮጳ ኣብ ዝተኻየደ ስነ ስርዓት ሽልማት ብቑዕነት ካብ ተሰለምቲ ሓደ ዝኾኑ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ኣብቲ መደብ ዘስምዕዎ መደረ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ብምኽንያት 250 ዓመት ኣዋጅ ነጻነት ነታ ሃገር ናብ ቅዱስ ልበ ኢየሱስ ከም ዘወፍይዋ ዝወፀ መግለጺ ጳጳስ ሰበኻ ቶምብራ ደቡብ ሱዳን ኩሎም ደቂ ሰባት ድልድል ሕውየትን ሰላምን ክኾኑ ይኽእሉ እዮም ክብሉ ዝሃብዎ መግለጺ ኣብ ቃዛ ተላብዐ ሕማም እናወስኸ ይኸይድ ከም ዘሎ ዝቐረበ ጸብጻብ ሓዲሽ ጸብጻብ ዶብ ኣልቦ ማሕበር ሓካይም ብዛዕባ ህልው ኩነታት ደቡብ ሱዳን ኣብ ዝምልከቱ ቅንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 20 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቱርግያ ንቤተ ክርስቲያን የምብራን ንእምነታ ይገልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊቱርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊቱርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ከዓ ሓቀኝና ግልጸት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊቱርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኮረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋት ንሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና። እዚ ድማ ብዛዕባ

0: ኣብቲ ኣብ ስርዓተ ሊቱርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ካውንችልዩም ክኸውን እዩ። ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር ማለት ንምስጢረ ክርስቶስ ንምስትንታንን ንምዕማቕን ክመርሕዋ እውን ፅዒሮም እዮም። ብርግጽ ስርዓተ ሊቱርግያ ንልቢ እዚ ምስጢር እዚ ዝትንክፍ እዩ። ከምኡ እውን ብልክዕ ቤተ ክርስቲያን ንህይወታ ካብ ክርስቶስ እትቕበለሉ ሓድሽ ስፍራን ግዜን ከምኡ እውን ሃዋህው እዩ። ምኽንያቱ ኣብ ሊቱርግያ ግብሪ ድሕነትና እዩ ዝፍጸም። እዚ ድማ ሕሩይ ወለዶን ናይ ንጉሥ ካህናትን ቅዱስ ህዝቢ ኣምላኽ እቲ ኣምላኽ ንገዛ ርእሱ ዘጥረየና ህዝቢ ይገብረና። ከምቲ ቤተ ክርስቲያን ኣብ መበል 20 ክፍለ ዘመን ዘሕለፈቶ ሰለስተ ዓይነታት ተሓድሶ ማለት ቅዱስ መጽሓፋዊ ኣብ ትምህርቲ ኣበው ቤተ ክርስቲያን ከምኡ እውን ኣብ ስርዓተ ሊቱርግያ ተገሊጹ ኣሎ። እዚ ክንምርምሮ ዘሎና ምስጢር ሓደ ዘይንጹር ክውንነት ዘይኮነስ ነቲ ካብ ዘለዓለም ተሰዊሩ ዝነበረ ኣብ ክርስቶስ እተገልጸ መደብ ድሕነት ኣምላኽ እዩ ዘመልክት። እምበኣር እቲ ክርስትያናዊ ምስጢር እንሆ። ክርስትያናዊ ምስጢር ማለት ሕማማትን ሞትን ትንሣኤን ዕርገትን ክርስቶስ ብልክ ኣብ ሊቱርግያ ብምስጢራዊ ህላዌ ዝቐርበልና ሓቂ እዩ። ስለዚ ኣብቲ ብስሙ ተጋቢእና ኣብ ንርከበሉ ነፍሲ ወከፍ ጉባኤ ኣብዚ ምስጢር እዚ ንጥሕል። ክርስቶስ ባዕሉ ውሳጣዊ ምንጪ ናይ ምስጢረ ቤተ ክርስቲያንን ናይቶም ኣብ መስቀል ምስ ተወግአ ዝተወልዱ ቅዱስ ህዝቢ ኣምላኽን እያ። ኣብ ቅዱስ ሊቱርግያ ብሓይሊ መንፈሱ ገና ይዓይሎ። ንሱ ንቤተ ክርስቲያን ነታ መርዓቱ ይቕድሳን ምስቲ ናብ ኣቦኡ ዘቕርቦ መስዋእቲ ይሕብራን። ነቲ ብምልኣት ፍሉይ ዝኾነ ክህነቱ ድማ ኣብ ግብሪ የውዕሎ። ኣብቲ ዝስበኽ ቃልን ኣብ ምስጢራትን ኣብቶም ነቲ ስርዓተ ሊቱርግያ ዝፍጽሙ ኣገልገልትን ኣብቲ ተጋቢኡ ዘሎ ማሕበርን ከምኡ እውን ብዝለዓለ ደረጃ ድማ ኣብ ምስጢረ ቅዱስ ቁርባን ህያው ይኸውን። ስለዚ ከምቲ ቅዱስ ኣጐስጢኖስ ዝገለጾ ቤተ ክርስቲያን መስዋእተ ቅዳሴ ከተዕርግን ከላ ንስጋ ጐይታ ትቕበል፣ ነቲ ዝተቐበለቶ ድማ ትኾኖ። በዚ ኸምዚ ድማ ንሳ እውን ስጋ ክርስቶስ ኮይና ማሕደር መንፈሳዊ ህላዌ ኣምላኽ ትኸውን። እዚ ድማ እዩ እቲ ምስ ክርስቶስ ዘወሃህደና ኣብ ሓድነት ዝሃንጸና ግብሪ ድሕነት እዩ። ኣብ ቅዱስ ሊቱርግያ እዚ ሓድነት እዚ ብስርዓትን ብጸሎታትን እዩ ዝፍጸም። እዚ ስርዓታት ቤተ ክርስቲያን ንእምነታ እዩ ዝገልጽ። ብመሠረት እቲ ጥንታዊ ዝኾነ ብሂል ሌክስ ኦራንዲ ሌክስ ክረደንዲ፣ ሕጊ ጸሎት ሕጊ እምነት እዩ ዝብል፣ ብተመሳሳሊ ድማ ነቲ ናይ ቤተ ክርስቲያን መንነት ይቐርጽ። እቲ ዝስበኽ ቃልን ስርዓተ ምስጢራትን እቶም ኣብ ስርዓተ ኣምልኾ ዝፍጸሙ ተግባራትን ስቕታን እቲ ዝፍጸመሉ ስፍራን ኮታስ እዚ ዅሉ ነቶም ብእግዚኣብሔር ኣቦ ከም ኣካል ክርስቶስን ቤተ መቕደስ መንፈስ ቅዱስን መጠን እተኣከቡ ምእመናን የመልክትን ቅርጺ ይህቦምን። ስለዚ ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ዝበልዎ ነፍሲ ወከፍ ስርዓተ ኣምልኾ ናይ ቤተ ክርስቲያን እቲ ሓቀይና ግልጸታ ኣብ ጸሎት እዩ ዝፍጸም። ስርዓተ ሊቱርግያ ኣገልግሎት ምስጢረ ክርስቶስ እንተ ደኣ ኾይኑ ስለምንታይ ደኣ ንጥፈታት ቤተ ክርስቲያን ዘምርሓሉ ጥርዚ ኩሉ ሓይላ ካብኡ ዝውሕዝ ምንጪ ከም ምዃኑ ገይሮም ዝርድእዎ? ሓቂዩ ተግባር ቤተ ክርስቲያን ኣብ ስርዓተ ሊቱርግያ ጥራይ ዝተሓጽረ ኣይኮነን። ይኹን እምበር ኩሉ ንጥፈታታ ስብከት ንድኻታት እተወፍዮ ኣገልግሎት ንሰብኣዊ ክውንነት ኣብ እትገብሮ ምስናይ ናብዚ ጥርዚ እዚዩ ዝበጽሕ። ብኣንጻሩ ግን ሊቱርግያ ንምእመናን ኣብ ፋሲካዊ ምስጢር ጐይታ ንሓዋሩን ከም ሓድሽን ብምጥሓል ይድግፎምን። በዚ ኸምዚ ድማ ብስብከት ቃል ኣምላኽን ምስጢራት ብምስራዕን ማሕበራዊ ጸሎት ብምዝውታርን ኣብ እምነትን ተልእኾን ዘለዎም ቁርጽ ፍቓድ ዳግም የበግሱን ይተባብዑን ይሕደሱን። ብኻልእ ኣዘራርባ ምእመናን ኣብ ሊቱርግያዊ ተግባር ዘለዎም ተሳትፎ ብተመሳሳሊ መንገዲ ውሳጣውን ከምኡውን ደጋውን ተግባር እዩ። እዚ ማለት ድማ ኣብ መዓልታዊ ሕይወትና ብስነ ምግባራውን መንፈሳውን ተግባራት ብጭቡጥ መንገዲ ክግለጽ ዝተደልየ እዩ። ስለዚ እቲ ዝፍጸም ስርዓተ ኣምልኾ ናብ ሕይወት ተተርጊሙ ነቲ ኣብ ሊቱርግያ ዝግለጽ ጭቡጥ ኩነት ክገብሮ ዝኽእል እሙን ህላዌ ዝሓትት ምዃኑ በዚ መንገዲ እዩ እምበኣር ሕይወትና ሕያው መስዋእትን ቅዱስን ኣብ ኣምላኽ ተቐባልነት ዘለዎም ብምዃን መንፈሳዊ ኣምልኾና ክንፍጽም ንኽእል። በዚ ኸምዚ ሊቱርግያ ነቶም ኣባኡ ዝሳተፉ መዓልታዊ ከም ቅዱስ ቤተ መቕደስ ከም ዝህነጹ ዝገብሮም፣ ከምኡ እውን ሓደ ክፉት ዝኾነ ማሕበር ንዅሉ ሃንጎፋ ኢሉ ዝቕበል ማሕበር ድማ ይሃንጽ። ብርግጽ በመንፈስ ቅዱስ ዝተመልአዩ ንሱ ድማ ናብ ሕይወት ክርስቶስ የእትወና ብዅሉ ስፍሓቱ ስጋ ክርስቶስ ከም እንኸውን ይገብረና። እዚ ድማ ምልክት ድሕነት ናይ መላእ ደቂ ሰብ ኣብ ክርስቶስ ይኸውን። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ ዓለም ገና ኣይፈለጠቶን ዘላ ግናኸ ኩሉ ሰብ ናብ ድራር መርዓት ትገንሸል ተዓዲሙሎ። ፍቁራት የዕሩኽተይ ብውሽጥና በቲ ብስርዓታትን ምልክታትን ተግባራትን ልዕሊ ኩሉ ድማ በቲ ኣብ ዝመጽእ ትምህርተ ክርስቶስ ክንምርምሮ መዲብና ዘሎና ህያው ዝኾነ ህላዌ ክርስቶስ ኣብ ስርዓተ ሊጡርግያ ዝርከብ ክንቅረጽ ንፍቀደሉ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ቀቅድሚ መበል 250 ዓመት ዝኽሪ ኣዋጅ ነጻነት ዝተፈረመሉ ዕለት ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ነታ ሃገር ናብ ቅዱስ ልበ ኢየሱስ ከወፊዋ ምዃኖም ገሊጾም። ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ካብ ዕለት 10 ክሳብ ዕለት 12 ሰነ ኣብ ኦርላንዶ ፍሎሪዳ ናይ 2026 ዓመተ ምህረት ሓፈሻዊ ጉባኤ ዘመነ ጸድያ ከካይዱ እዮም። ከም ክፍሊ ጉባኤኦም እቶም ተጋባእቲ ጳጳሳት መስዋዕተ ቅዳሴ ክዕርጉን ኣባኡ ድማ ንመላእ ሃገረ ሕቡራት መንግስታት ኣሜሪካ ናብ ቅዱስ ልበ ኢየሱስ ከወፍዩ ምዃኖም ዜና ቫቲካን የመላኽት። እቲ ናይ ወፈያ ስርዓት ሓሙስ ዕለት 11 ሰነ ክካየድ እዩ። እቶም ጳጳሳት ድማ ቅድሚ መስዋዕተ ቅዳሴ ምዕራጎም ብዛዕባ ቅዱስ ልበ ኢየሱስ ዝምልከት ኣስተምህሮታት ክካፈሉ እዮም። ሕቡራት መንግስታት ኣሜሪካ መበል 250 ዓመት ናይቲ ብዕለት 4 ሓምለ ኣዋጅ ነጻነት እተሃገር እተፈረመሉ ዕለት ክጽምብል እያ። እዚ ተበግሶ ካቶሊካዊት ቤተ ክርስቲያን ድማ ኣብቲ ዝኽሪ ዝሰፍሐ ተሳትፎ ንኸተባብዕ ተስፋ ይግበረሉ ኣሎ። ብመስመር ኢንተርነት ድማ ኣብ ናይ ዩቲዩብ መስመር ናይ ጉባኤ ካቶሊካውያን ጳጳሳት ኣሜሪካ ብቐጥታ ክመሓላለፍ እዩ። ቁምስናታትን ካቶሊካውያን ውልቀ ሰባትን ኣብቲ ነቲ ወፈያ ንምስንዳው ዝካየድ ናይ 250 ሰዓታት ስግደት ቅዱስ ቁርባንን ወይ ኣብ 250 ተግባራት ምሕረትን ክሳተፉ ተዓዲሞም ኣለዉ። ኣብ 2024 እቶም ዝሓለፉ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ሰብኣውን መለኮታውን ፍቕሪ ቅዱስ ልበ ኢየሱስ ዝገልጽ ዝኣወጅዎ ውእቱ ኣፍቀረነ ዘርእስቱ ዓዋዲ መልእኽቲ ነዚ መንፈሳውነት ቅዱስ ልበ ኢየሱስ ድማ ከም ብሉፅ መድሓኒት ናይ ዘመናዊ ሕማም ደጋውነት ምዃኑ የጉልሕ። ብመሰረት ጋዜጣዊ መግለጺ ናይ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ሓፈሻዊ ጉባኤ ዘመነ ጸድያ ኣብ ዕለት 10-11 ሰነ ህዝባዊ ኣኼባታት ዘጠቓልል ከካየዱ እዮም ይብል። እዚ መደባት እውን ብቐጥታ መስመራት ኢንተርነት ክመሓላለፍ እዩ። ሊቀ ጳጳሳት ሰበኻ ኦክላሃማ ሲቲ ብፁእ ኣቡነ ፖል ኮክሊ ንህዝባዊ መደባት እቲ ሓፈሻዊ ጉባኤ ብዘካፍልዎ መደረ ክኸፍትዎ እዮም። እዚ ድማ ንመጀመርታ ጊዜ ከም ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኣሜሪካ ኮይኖም ካብ ዝምረጹ ዘካይድዎ ዘለዉ ህዝባዊ መደብ ክኸውን እዩ። ብፁእ ሊቀ ጳጳሳት ጋብርኤል ጆርዳኖ ካቻ ሓዋርያዊ ልኡኽ ቅድስቲ መንበር ኣብ ሕቡራት መንግስታት ኣሜሪካ እውን ነቶም ጳጳሳት መደረ ከቕርብሎም ምዃኖም ትጽቢት ይግበረሉ ኣሎ። ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ እተፈላለየ ጉዳያት እንተላይ ብዛዕባ መስርሕ ኣዋጅ ቅድስና ጆሴፍ ፍራንሲስ ቡህን ጆን ሪክ ሚለርን እውን ክዛተዩ ምዃኖም እውን ትጽቢት ይግበረሉ ኣሎ። ኮሚቴ ስርዓት ኣምልኾ ድማ ብወገኖም ገለ ክፋል ናይ ተሓድሽ ሕታም ናይ መጽሓፈ ግጻዌን መእተዊኡን ከምኡውን ናይ 2025 ናይ ሮማ መጽሓፈ ቅዳሴን መጽሓፈ ሰዓታትን ስምረት ጳጳሳት ንኽረክብ ከቕርቡሎም እዮም። እቶም ጳጳሳት ብተወሳኺ ምዕባለ ዘድልዮም ረቋሒታት ብምምላእ ነቲ ኣብ ቻርተር ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ዘሎ መምርሒታት ምትዕርራይ ንምግባር ክመያየጡ እዮም። ብመሰረት እቲ ዝወፀ ጋዜጣዊ መግለጺ እቲ መኣረምታ ናይ ዞም ጳጳሳት ዓመፅ ንምክልኻልን ንኽስታት ምላሽ ንምሃብን መዋቕር ከም ዝህሉ ንምርግጋጽን ዘለዎም ቀጻሊ ቈራጽነት ዘጉልሕ እዩ። ኮሚቴ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ከም ዝገለጾ እቲ ዝቐረበ ለውጥታት ነቶም ግዳያት ካብ ዓመፃ ብሕይወት ዝተረፉ ሰባት ዘለዎም ተነቃፍነት ምስ ግቡእ መስርሕ መሰላት ተኸሰስትን ከምኡውን ቆኖናዊ ሕጊ ሚዛናዊ ንምግባር ምዃኑ እውን የመላኽት። ቤተ ክርስቲያን ናብ ዓለም ለኻዊ መዓልቲ መንእሰያት 2027 ዓመተ ምህረት ኣብ ሴውል ደቡብ ኮርያ ንምክያድ ኣብ እትቀራረበሉ ዘላ ድማ እዞም ተጋባእቲ ጳጳሳት ብዛዕባ ተሳትፎ ቤተ ክርስቲያን ኣሜሪካ ክዘራረቡ ትጽቢት ይግበረሎም። ብተወሳኺ ብዛዕባ ካቶሊካዊ ኣገልግሎት ቤት ማእሰርትታትን ኪደት ሲኖዶስን ከምውን ኣብቲ ኣህጉራት ዝሳተፍዎ መደብ ጸሎት ታስዕቲ ጓዳሎፔ ንምስታፍ ብዕለት 12 ታሕሳስ ኣብ ዝካየድ መደባት መደረታት ከስምዑ እዮም።
1: ጳጳስ ሰበኻ ቶምቡራ ያምብዮ ሃገረ ደቡብ ሱዳን ብፁዕ ኣቡነ ኤድዋርዶ ሂቦሮ ኩሳላ ንሰበ ስልጣን መንግስትን መራሕቲ ሃይማኖትን ኩሎም ህዝብን ኣብ ዘቕርብዎ ቃል ነቶም ካብ ኩሉ ድሕረ ባይታ ንዝመፁ ሰባት ናይ ምክብባር ዘተን ዕርቅን ሓድነትን ባህሊ ክዕብዩ ጻውዒት ኣቕሪቦም። ጳጳስ ሰበኻ ቶምቡራ ያምብዮ ኣብ ሃገረ ደቡብ ሱዳን እትርከብ ግዝኣት ምዕራባዊ ኢኳቶርያ መሶብ እንጌራ ደቡብ ሱዳንን መሶብ ሰላምን ቀጠልያ ልቢ ደቡብ ሱዳንን ናይ እንግዶት ስፍራ ኣታኽልትን ናይ ዘተ ሃገር ጻዕራም ህዝቢ መቕደስ ሰብኣዊ ክብረት ተባሂላ ትጽዋዕ ከም ዝነበረት ይገልጹ። እንተኾነ ግን ንዓመታት ዝወሰደ ዓመፅን ፖለቲካዊ ዘይምርግጋእን ቁጠባዊ ጸገማትን ዘይምትእምማንን ካብ መረበትካ ምዝንባልን ንማሕበራዊ ቅርጽና ጐዲእዎ እዩ ክብሉ ንሰበ ስልጣን መንግስትን ንመራሕቲ ሃይማኖትን ንብምሉእ ህዝብን ኣብ ዝሃብዎ መግለጺ ገሊጾም። ብመሰረት ትካል ዜና ቫቲካን ፊደስ ግዛት ምዕራባዊ ኢኳቶርያ ካብ ተቓዋሚ ግንባር ሰራዊት ኣምላኽ ብዙሕ መጥቃዕትታት ከም ዝወረዶም ከም እውን ኣብ ዝሓለፈ ዓመታት ዝተፈላለየ ግጭታት ከም ዝተላዓለ ጸብጻባት ይገልጹ። ይኹን እምበር ብፁዕ ኣቡነ ሂቦሮ ኣብዘን ዝሓለፋ ኵለን ናይ ስቕያት ዓመታት ሓደ ንጹር ሓቂ ጥራይ ከም ዘሎ ኣጒሊሖም፣ ንሱ ኸኣ ዓመፅ ንማሕበረሰብና ኣይሕወየልናን፣ ጽልኡ እውን ምትእምማን ኣይመለሰልናን፣ ሕነ ምፍዳይ ከኣ ሰላም ኣይፈጠረልናን ክብሉ ገሊጾም። ብፁዕ ኣቡነ ሂቦሮ ቀጺሎም እቲ ናይ ሓቂ ሰላም ብዘተይ ዝመጽእ በዚ ምኽንያት እዚ ድማ ነቲ ሓትሒት ብምክብባር ዝግበር ዘተን ዕርቅን ሓድነትን እንደገና ንሐድሶ፣ መራሕቲ ኸኣ ንማሕበረሰብ ብቕንዕና ክዛረብዎ ኣለዎም ክብሉ ኣብሪሆም። ከምኡ እውን ብፁዕ ኣቡነ ሂቦሮ ነቶም ኣብ ኩሉ ደረጃታትን ቦታታትን ንዝርከቡ ሰበ ስልጣን ማለት ዓበይቲ ዓዲ፣ ኣሕሉቕ ቤተ ክርስቲያን፣ መንእሰያት፣ ምሁራት ደቂ ኣንስትዮ፣ ስቢላዊ ማሕበረሰብ፣ ስድራ ቤታት ኩሎም ድልድል ሕውየትን ሰላምን ክኾኑ ተማሕጺኖም። ኣብ ርእሲ እዚ እውን ህይወት ውህበት ኣምላኽ ስለ ዝኾነት ቅድስና ህይወት ደቂ ሰብ ምሕላው ኣድላይ ምዃኑ ኣጒሊሖም። ብፁዕ ኣቡነ ሂቦሮ ኣብ መልእኽቶም ዘይግቡእ ኣጠቓቕማ መራኸቢ ብዙሃን ክሳብ ክንደይ ጐዳኢ ክኸውን ከም ዝኽእል እውን ሓቢሮም። ሎሚ ሓደ ብሸለልትነት ዝወፀ መልእኽቲ ነቲ ንወለዶታት ዝተሃንጸ ርክባት ከበላሽዎ ይኽእል እዩ ብምባል እውን ኣጠንቂቖም። ቃላት ሓያላት እዮም፣ ምኽንያቱ ክንዲ እቲ ዝሃነጽዎ ከፍርሱን ክሕብሩን ክከፋፍሉን ይኽእሉ እዮም። ኣብ ርእሲ እዚ እውን ሓደ ሕብረተሰብ በቶም ኣብ ውሽጡ ዝርከቡ ህዝቢ ብቓላትን ብኣራእያን ብተግባራትን ገይሮም ብቐጻሊ ብዝተኽልዎ ነገራት ከም ዝዓብን ከም ዝህነጽን ገሊጾም። በዚ ምኽንያት እዚ ብፁዕ ኣቡነ ሂቦሮ ዝሕብርን ዘኽብርን ጥበብ ዝመልኦን ዘተባብዕን ሓላፍነት ዝስምዖ ቋንቋ ምጥቃም ኣድላዪ ምዃኑ ኣጒሊሖም። ነዛ ኣብ ግምት ብምእታው ድማ ንዅላቶም ናብ ጸሎት ክምለሱ ብፍላይ ከኣ ናብ መስፍን ሰላም ዝኾነ ጐይታና ኢየሱስ ክርስቶስ ክጥምቱ ጻውዒት ኣቕሪቦም። ቀጺሎም ብፁዕ ኣቡነ ሂቦሮ ኣብ ዝሃብዎ መብርሂ ሰላም ኣራእያ ይቕይር፣ ተዘክሮታት የሕዊ፣ ምረት የለሳልስ፣ ንማሕበረሰብ ድማ የሐድሶ ክብሉ ገሊጾም። ብፁዕ ኣቡነ ሂቦሮ ኣብ ምዕራባዊ ኢኳቶርያ ደቡብ ሱዳን ዝርርብ ንምምዕባልን ሰብኣዊ መሰላት ንምዕቃብን ካብ ነዊሕ እዋናት ሒዞም ብተወፋይነት ክሰርሑ ዝጸንሑ ጳጳስ እዮም። ብፁዕ ኣቡነ ሂቦሮ ኣብ መልእኽቶም ነፍሲ ወከፍ ሰብ ኣብ ክንዲ ምክፍፋል ናብ ሓድነት ክምለስ ተማሕጺኖም፣ ንፖለቲካውያን መራሕቲ ድማ መሪሕነት ኣገልግሎት ደኣምበር ምክፍፋል ኣይኮነን ክብሉ ገሊጾም። ቀጺሎም ንመንእሰያት ኣብ ዝሃብዎ መብርሂ ብትምህርትን ሕርሻን ምህዞን ንግድን ሰላምን ኣቢልኩም መጻኢኹም ንምህናጽ ጒልበትኩምን ምስትውዓልኩምን ተጠቐሙሉ ክብሉ ምኽሮም ለጊሶም። ብፁዕ ኣቡነ ሂቦሮ ብዛዕባ ደቂ ኣንስትዮ ኣብ ዝሃብዎ መግለጺ ድማ ውሕስነት ህይወትን ሕውየትን ዕርቅን ኮይነን ክጓዓዛ ኣብ ተልእኾኦን ኣተባብዕወን። ነቶም ባህላውያን መራሕቲ ኸኣ ነቲ ኣብ ዘተን ምጽውዋርን ስነ ምግባራዊ መሪሕነትን ዝርከብ ጥበብ ክመልስዎ ከም ዘለዎም ተማሕጺኖም። ብፁዕ ኣቡነ ሂቦሮ ንኣሕዋቱ መራሕቲ ቤተ ክርስቲያን ብዘይፍርህን ቀቢላዊ ምፍልላይን ሓቅን ፍትሕን ሰላምን ሓድነትን ኣብ ምዕባይ ጸኒዖም ክጣበቑ ጻውዒት ኣቕሪቦም። ኣብ መደምደምታ ብፁዕ ኣቡነ ሂቦሮ نهزبي أبزم حلالف وملغتي منغستنا أبحد النتن مساءن دبوب سودان تبعات زملو أبركتوم انتخقبر نمعراباوي إكواتوريا ناملو سلامن مقبالن بلسقنان نمملاس بحبار نسرح بمبال ناي مودع تاساوعيد أقريبهم.
2: እዚ ዜና ቫቲካን እዩ ቃዛ ድሕሪ ስምምዕ ሰላም ምስ ዕንወት ምምዝባልን ምፍራስ ስርዓታት ፅሬትን ኣብ እትቃለሰሉ ዘላ እዋን ሓኻይ ምስ ሰፊሕ ወራድ ዓናፁ ዝተኣሳሰር ንዓበይ ዝኸይድ ዘሎ ህፁፅ ኩነታት ህዝባዊ ጥዕና የጠንቅቑ ምህላዎም ዜና ቫቲካን ምንጭታት ሓበሬታ ማእከላይ ምብራቕ ተወኪሱ የመላኽት ኣብ ቃዛ ኣባይቱ ስድራ ብሰንኪ እቲ ልዕሊ 75,000 ሰባት ዝቐተለ ልዕሊ 900,000 ህዝቢ ዘመዛበለ ከምኡ ውን عبي عنوات زاس عبكونات أبو رحيت كم تخلي تشعن سران حموشتان عمد محرات تأفافي ناي سرام سمم معدحر من رقاقاتو أولنا كي تارفة حخايم كالي بقول طفن عبي زخايد زولو هتوط كوناتات يقاتما مكام زولون راخسي زامت زئن نتدرو زولو حدقينا سباوك اللولاو زقادرون زاسفحون زولو ورار آناتو زت حساس مخانو كم زحبرون بمسارات ودبت عنا عالم كاب مجمرتاك لتشعن سران شدستان عمد محرات ننجو أبق عزال علي سبع سبات بسقعتينا تهواسن بناتون زمحال على في حمام كم زتاتاق وقفلة تنقلو سرحتينا تات كنت عنا خمز غلطو اتي زوارق السرعات تسريت اقران فرص راس فساسي قحافن قمؤون ببزح تمزابل تزعل اقلوقو مع عسكرات سبتينا تات حمام نمصفح متشوكنا تات فتيرو قلو يخون مبار كابتكالات قبر الصناي بترقاقا مما تنققتا كوان تتواحبه اتي ابتس انكرس اقام زركا بحزبق عازا ابحادقينا كنتات بهوطن منباري على اسمه اللعوز في اللتكوينو እቲ ኣብቲ ከባቢ ዘሎ ቅልውላው ብዙሕ ኣህጉራዊ ኣቃልቦ ኣይረኸበን ኣብ ቃዛ እትሰርሕ ሓኪም ንድሕንነታ ስማ ከይፍለጥ ዝሓተተት ኣብ ኢየሩሳሌም ንዝርከብ ናይቲ ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ማሕበር ግብረ ሰናይ ብዝሃበቶም መግለፂ ኣብ ዝዓነዎ ህንፃታት ኣናፁ ብለይቲ ብናፃብ ዝንቀሳቀሳሉ ግዜያዊ መዕቆብታት ክድቅሱ እተገደዱ ኣባይቲ ስድራ ዘጋጥሞም ዘሎ ፍርህ እናወሰኸ ይኸይድ ከም ዘሎ ተጠንቅቕ እቲ ሓኪም ኣስ إبعا ناقرة زخيط زولو عسلة أنا تسون تقعتينا تهواساتن مس عنوة تحتا قرصن مسرطاوي هزباوي أقل قلوتات زي مهلاون بغات تازت أساسر مخانو أفليتا فرص راس نمقلاي سرعات مقلي فساسن دراقن قوحاف ناب نبور نمملاس أقل قلوت سريت نممحياشن سرويز ستماعي نمحابن هتوت أهقراو سقوم تخوصر تساوعيت أقريبا أبايت سدران هزعاناتن بناتو كين كاسو سلاز فرحو دمالي تخدق أسو أزيوم يفرحو درو أون زيتان سو حكمنا زحاتتون بستخ علامتان اون كنكن زتقبر اللوم اللو تبل سباو ردئ تكالات والاقوا سفيح سرحيت وق انتناكي سلاماو هزبق ازا اب تسفاز قرات ساكونتا تتعاتي كمزولو بترقاقامي اتنقيقان ايان سفيح كبابتات دمما عنا كوين يقد سل اللو تبتسحنات كنكنت عنا ازيو دروت كمزخونن حصرت مرحانيت ندادن كقربت سريتنا دمان سلاماو خزبا بحدقا اعتي وكم زولو يحبرا اتي نتي كباب هزبن زادلي حويت كاب هتسوس حاجز طراي ازيو زل على اي بلا لعلو خلو دماز ترقاقتن كتسالن تخصدو مبالن سلامن كلو دما تصفا اقبر حلوة كبابي محداس أبايتي حكمنان وفري أبسرح تيناتات كنكنت عنان داقماي تبتسحنة تتمهر تنزد تغالالة ننوي حيوان زيس أنح داقماهن تساتك قبرس أوعيت أقريبا إزد ما كبزخونا يخونا أمارات ستات حادة أيكونن ناي حادة تقبارو سرعات كنكنت عنا مسارتات إيوم بزي إزي أقدس مسارتات دما موت كقدسل إي والاقوا اتعنوة تنتهالو من إسي ولدو قازا مزاحا قروم إياتهم بمبال زهابتو مغلطي كم زازمت زينا فاتيكان افليتو كابلوب البحا قايم زوطة حدش تساب تساب نتي عب دبوب سودان الناقرة لزخي زولو قجت عب لعلى هزبي بزي أفالالاي زفت أممت كاعتي سفيح تسعوتاو عامت قدو دعسكرنا كومؤون كونيل كات كالا تتعنا علاما زقبر مخانو آنتسيرو بمخنان أبوش تلعلى حادة عامت تراي شعات تميتن سوسان كلتن شح سبات بزي آقل قلو تكنا كنت عنا كمز تارفو يرقاقت أباي تحكمنا ببومبتات تدبديبان عدتات تقاتيرو دك ኣንስትዮ ተሓሚፀን ቆልዑ ብሓይሊ ክዕስክሩን ባሻሓት ዝቕፀሩ ድማ ብዘይመግብን ማይን ገዛእ ርእሶም ንምድሓን ከም ዝመዛበሉን ዘረጋግፅ ዶብ ኣልቦ ማሕበር ሓኻይ ምዕለት 19 ግንቦት ዘውፅኦ ሓድሽ ፀብጻብ የቕርብ። ብመሰረት እቲ ትካል ካብ መጀመርታ 225 ዓመ ምሕረት ክሳብ ሚያዝያ 226 ዓመ ምሕረት ኣብ ልዕሊ ህዝባዊ ትሕተ ቅርፂ ክንክነ ጥዕናን ዝፍፀመ መጥቃዓት ብምውሳኹ ኣስታት 762,000 ሰባት ብዘይ ክንክን ጥዕና ከም ዝተረፉ ማሕበር ዶብ ኣልቦ ሓኻይም ኣብ ዘውፅኦ ሓድሽ ፀብጻብ ብሓቢሩ ኣብ ልዕሊ ሰራሕተኛታቱን መሳለጥያታቱን ብውሕዱ 12 ቀጥታዊ መጥቃዕቲ ከም ዝተፈፀመን እዚ ድማ ምዝማትን ጭውያታትን ብፍንጃር ቦምብታትን ዘጠቃልል ኮይኑ ቀጥታዊ መጥቃዕቲ ኣብ ልዕሊ ሰላማዊ ህዝብን ኣባይቲ ሕክምናን ከቢድ ጥሕሰት ኣህጉሮ ሰብኣዊ ሕጊ እዩ እንክብል ኣስሚሩ ኩሎም ኣብቲ ግጭት ዘለዉ ወገናት ንህዝቢ ምክልኻልን ውሑስ ተበፃሕነት ሰብኣዊ ሓገዝን ከረጋግፁ ፃውዒት የቕርብ። በቲ ዓመፅ ዒላማ ዝኾኑ ሰላማዊ ህዝቢ ጥራይ ዘይኮነ ስርዓት ክንክን ጥዕና እውን ዒላማ ናይቲ ግጭት ኮይኑ ኣሎ። እቲ ብዶብ ኣልቦ ማሕበር ሓካይም ዝድገፍ ቤት ሕክምና ጥንታዊ ፋንጋክ ኣብ ወርሒ ግንቦት 225 ዓመ ምሕረት ብሓይልታት መንግስቲ ከም እተደብደበን ቤት ሕክምና ላንኪን ኣብ ወርሒ ለካቲት 226 ዓመ ምሕረት ከም እተደብደበን ካልኦት ትካላት ክንክን ጥዕና እንኮላይ እተን ኣብ ኡላንግ ፒየሪን ኣኮቦን ብዕጡቃት ጉጅለታት ከም እተዘምተን ውፅኢቱ ድማ ኣብቶም ኣዝዮም ዝተጠቕዑ ከባብታት ሕክምናዊ ክንክን ቀስ ብቀስ ምፍራስ ኮይኑ ካብ ጥሪ 225 ዓመ ምሕረት ጀሚሩ ዶብ ኣልቦ ሓኻይም ኣብ ሓያሉ ዞባታት ተሃገር እንኮላይ ኣብ ጆንግለይ ላዕለዋይ ናይል ከምኡውን ማእከላይ ኤኳቶርያ ብማእከላይ ገምጋም ኣብ መዓልቲ 16 ሰባት ምስ ዓመት ዝተኣሳሰር መጉዳእቲ ከም ዝሓከመን እቲ ፀብጻብ ብንፁር እቲ ኩነታት ከም ዝገደደን ኣብ 225 ዓመ ምሕረት 138 መጥቃዕቲ ነፈርቲ ከም እተመዝገበን ይሕብር። ኣብ ተመሳሳሊ እዋን ቁፅሪ ናይቶም ብዶብ ኣልቦ ሓኻይም ዝተሓከሙ ሰባት ብ77 ሚእታዊ ተወሳኺ ከም ዘርኣየ የረጋግፅ። እቲ ፀብጻብ ካብ ዝሓደሙ ሰላማውያን ሰባት ብዙሓት ዝሃቦ ምስክርነት ዝሓዘ ኮይኑ ብፍላይ ድማ ብዝሕፅቶ ዓመት ዘሰክፍ እዩ። ኣብተን ቀዳሞት 4 ኣዋርሕ 226 ዓመ ምሕረት ጥራይ 885 ካብ ዓመፅን ፆታ መሰረት ዝገበረ መጥቃዕትን ዶብ ኣልቦ ሓኻይም ዘድሊ ሕክምናዊ ሓገዝ ከም ዝሃበ ኣብቲ ዘውፅኦ ሓድሽ ፀብጻብ ተመልኪቱ ኣሎ። ዶብ ኣልቦ ሓኻይም እውን እቲ ንዓበይ ዝኸይድ ዘሎ ምንቁልቃል ሰብኣዊ ኩነታት ኮኒኑ ብመሰረት ሓላፊ ዶብ ኣልቦ ሓኻይም ተልእኾ ዘካርያ መዋትያ ዘይውሕስነት ድሩት ተበፃሕነትን መሳለጥያታት ምትእትታዊ ሓገዝን ሰብኣዊ ትካላት ናብቶም ኣዝዮም ተቓላዕቲ ህዝቢ ከይበፅሕ ይገብር ከም ዘሎን ተፃባቲ ውድባት ሓገዝ ከም ፖለቲካውን ወተሃደራውን መጋበርያ ብምጥቃም ናብ ዝተወሰኑ ከባብታት ከቕንዕዎ ከም ዝረአይን እቲ ቅድሚ ዓመታት ዝጀመረ ግጭት ደቡብ ሱዳን ካብ 225 ዓመ ምሕረት ጀሚሩ ብሓይሊ ዝተወልዐ ሕጂ ብብሄራውን ዞባውን መስመራት ዝንቀሳቐሱ ዕጡቃት ጉጅለታት ምልሻታትን ምሕዝነታትን ዝሓቆፈ ዝተበታተነ ከባብታት ዘጠቃልል እዩ። እዚ ብዙሕ ሸነኻት ዘለዎ ኩናት ብፍላይ ነቲ ኣብ መንጎ ዓመፅን ጥሜትን ስእነት ምክልኻልን ተዓፂ ዘሎ ሰላማዊ ህዝቢ ዘለዎ ፅልዋ ይቕፅል ምህላው ዶብ ኣልቦ ሓኻይም ኣብ ዘውፅኦ ፀብጻብ የረጋግፅ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
3: ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና እናቀረቦ ናይ ሎም 21 ግንቦት 2016 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራሒ ፍጻሜታት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ዓንቀጽ እምነት ዝሓሊ ናይ ቅድስት መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ናይ ቅድስት መንበር ቤት ምሕደራ ውርሻታት ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳኖ ፒቺኖቲ ካብ ሃገራት ሰራሊዮን ባንግላዴሽ የመን ሩዋንዳ ናሚቢያ ማውሪትዮ ጫድ ስሪላንካ ዝተላዕኩ ሓደስቲ ልኡካነ መንግስታት ኣብ ቅድስቲ መንበር ዘቕረቦ ናይ ምዝነት ደብዳቤ ከም እተቐበሉን ናይ መላእ ሃገራት ኤውሮፓ ጉባኤ ጳጳሳት ሕብረት ፈጻሚ ኣካላት ማሕበራት ምእመናን ምንቅስቓሳት ቤተ ክርስቲያንን ሓደስቲ ማሕበረሰባትን ዓውደ ጉባኤ ኣመሓደርቲ ተጋባእያን ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለጺ ኣፍሊጡ ናይ ሎም 21 ግንቦት 2016 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ማእከል ትዕዝብቲ ስነ ከዋክብቲ ቫቲካን ዘካይደዎ መብጻሕ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ካቶሊኮስ ኣርመናዊት ኦርቶዶክሳዊት ቤተ ክርስቲያን ብፅዋ ቅዱስ ኣራም ቀዳማዊ ዳግም ሰላምታ ከም ዘቕረብሎም ካርዲናል ቸርኒ ቀቅድሚ ኣዋጅ ብፅና 28 ማታት ሃገረ ቼክ ኣብ ከተማ ሮማ ብዝተኻይደ ዓውደ ጉባኤ ዘስምዖም መደረ ኣብ ህዝባዊ ባይቶ ሕብረት ኤውሮፓ ብዝተኻይደ ስነ ስርዓት ሽልማት ብቑሕነት ሓደ ካብቶም ተሰለምቲ ናይ ቅድስቲ መንበሮና ፀሓፊ ካርዲናል ፔትሮ ፓሮሊን ድሕሪ ስነ ስርዓት ሽልማት ዘስምዖ ቃል ፌደራላዊ ጉባኤ ካቶሊካውያን ጳጳሳት ዞባ ኦቻይና ኣብ ጉዋም ዘካይድዎ ናይ 3 መዓልቲ ዓውደ ኣኼባ ሓፈሻዊ ጉባኤ ፌደራላዊ ካቶሊካውያን መናብርተ ጥበብ ኤውሮፓ ኣብ ዝምልከቱ ቀንዲ ኣርእሳት ዘተኮረ ከም ዝኸውን ኣቐ قدمنا نحبر ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ንዕድም ሰላምታና ይብፅሐኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ዕለት 19 ግንቦት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስተል ጋንዶልፎ ብዝርከብ ናይ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ መብፃሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰበፊ ህወትን ዓለማውያንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 19 ግንቦት ድሕሪ ቀትሪ ካብ ከተማ ሮማ ወፃኢ ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ናይ ሃገረ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ ምብፃሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰበፊ ህወትን ዓለማውያን ምእመናንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡን ቅዱስነቶም ኣብቲ ማእከል ስነ ምርምር ምስ በፅሑ ብናይ ሃገረ ቫቲካን ቤት ምሕደራ ደመንበር እናቲ ራፋኤላ ፔትሪኒን ዋና ፀሓፍቲ ጳጳስ ኤሚልዮ ናፖን ጁዘፔ ፑሊየዚ ኣልቢራንድን ናይቲ ማእክል ስነ ምርምር ስነ ከዋክብቲ ዋና ሓላፊ ኢየሱሳዊ ካህን ኣባ ሪቻርድ ኣንቶኒ ዲሶዛን ናይቲ ማእከል ነበር ዋና ኣመሓዳሪ ኢየሱሳዊ ሓው ጎይ ኮንሶላይኖ ኣቀባብላ ከም እተገበረሎምን ድሕሪ እትርክብ ኣብቲ ማእከል ስነ ምርምር ኣብ ዝርከብ ቤተ ጸሎት ምስቶም ናይቲ ስነ ምርምር ማእከል ሓለፍትን ኣባላትን ብሓባር ከም ዝጸለዩ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ንኣርሜናዊ ካቶሊኮስ ብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ሰላምታ ኣብ ዘቕረብሎም እዋን ኣብ ሊባኖስን ማእከላይ ምብራቕን ሰላም ምእንቲ ክሰፍን ኩሉ ሰብ ክጽሊ ጻውዒት ኣቕሪቦም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ካቶሊኮስ ናይ መላእ ሃዋርያዊት ቤተ ክርስቲያን ኣርሜንያ መንበረ ቂልቅያ ረቡዕ ዕለት 20 ግንቦት ኣብ ዝተኻየደ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ተቐቢሎም ዳግም ሰላምታ ኣቕረብሎም ካቶሊኮስ ኣራም ቀዳማዊ ብወገኖም ንርእሰ ሊቃነ ጳጳሳት ሊዮን ኣብዚ መድረኽ እዚ ኣብ ቅርዓት ቅዱስ ጴጥሮስ ሓቢረዮም ኣለኹ እዚ ድማ ደድሕርቲ ቅድሚ 2 መዓልቲ ኣብ ዝሓለፈ ሰኑይ ዕለት 18 ግንቦት እዞም 2 መራሕቲ ቤተ ክርስቲያን ተራኺቦም ኣብ ሃዋርያዊ ህንፃ ድሕሪ ብሕብረት ዝጸለዩሉ ዕለት ዝኸውን ዘሎ እዩ ክብሉ መስከሩ رسا ليكانا با باسات ليون ام تاوي حفشاوي استمرو تمرت هرستوس ابزا كافلو وقال كدوس ابونا نكاتوليكوس ارام كداما

0: ቀድመኩም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ሊባኖስን ማእከላይ ምብራቕን እንደ ገና ብዓመፅን ውግእን እተበታተነ ምእንቲ ሰላም ክህሉ ኩሎም ምእመናን ክጽልዩ እውን ተማሕጺኖም። መንበረ ካቶሊኮስ ቂልቅያ ንሊባኖስ፣ ሶርያ፣ ቆጵሮስ፣ ኩዌት፣ ሕቡራት ኢማራት ዓረብ፣ ወሽመጥ ኢራን፣ ግሪኽ ከምኡ ውን ኣሜሪካ ዘጠቓልል እዩ። ካብ 1930 ዓመተ ምህረት ኣትሒዙ እዚ ቀንዲ ቤት ጽሕፈት ናይዞም ካቶሊኮስ ናይቲ ዓባይ መንበረ ኪልቅያ ኣብ ኣንጥልያስ ሊባኖስ እያ እትርከብ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሶኒ ኣብ ዝገበርዎ ርክብ ምስ ካቶሊኮስ ኣራም ቀዳማዊ ነዞም ፓትርያርክ ኣብ መዓልታዊ ጸሎቶም ንህዝቢ ሊባኖስን ኣብያተ ክርስትያን ማእከላይ ምብራቕን ከም ዝዝክርዎም ኣረጋገጹሎም። ቅዱስ ኣቦና ኣስዒቦም ኣብቲ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንብፅዎ ቅዱስ ካቶሊኮስ ኣራም ቀዳማዊ ስለቲ ንክርስትያናዊ ሕብረት ዝገብርዎ ዘየቋርፅ ብሕታዊ ቆራጽነትን ብፍላይ ከኣ በቲ ኣብ መንጎ ካቶሊካዊት ቤተ ክርስትያንን ጸብሓዊት ኦርቶዶክሳዊት ቤተ ክርስትያንን ዝካየድ ዘሎ ስነ መለኮታዊ ዘተታት ኣመስገንዎም። ኣብ መደምደምታ ቅዱስ ኣቦና ብሓባር ኮይንና ናብ ምልኣት እቲ ኩላትና ንደልዮ ሓድነት ንኸብርሁልና ናብ ቅዱስ ጎርጎርዮስ ብርሃናዊ፣ ቅዱስ ግሪጎርዮስ በዓል ናሬግ፣ ቅዱስ ነርሴስ ጸጋውን ልዕሊ ኩሉ ድማ ንእኖና ቅድስት ድንግል ማርያም ኣደ ኣምላኽ ንጸሊ ክብሉ ቃል ምሕጽንታኦም ዛዘሙ።
1: ኣብ ህዝባዊ ባይቲ ሕብረት ኤውሮፓ ብዝተኻየደ ስነ ስርዓት ሽልማት ብቑዕነት ሓደ ካብቶም ተሰለምቲ ንሃይ ቅድስቲ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ኣብ ዘስምዖም መደረ ኣብዚ እናወሰኺ ዝኸይድ ዘሎ ዓለማዊ ወጥሪ ሰላም ንምሕላው ዳግማይ ጻዕሪ ክግበር ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘቕረቦ ጻውዒት ደጊሞም የሐድሱ። ሰላምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ምሉእ ጉባኤ ባይቲ ሕብረት ኤውሮፓ ዘብጽሑ ናይ ቅድስቲ መንበራና ጸሓፊ ካርዲናል ፔትሮ ሮሊን ኣብ ዘስምዖም መደረ ኣብ መንጎ ህዝብታት ስኒት ኣብ ክብረታት ሕብረት ዝተመስረተ መብፅዓ ምዃኑን ሰላም ንምሕላው ብዝዓለመ ጭቡጥ ምርጫታት ብቐጻሊ ክድልድል ኣለዎ ዝብል ሓሳብ የጉልሑ። ምክልኻልን ክብረታት ኤውሮፓን ልዑል ኣበርክቶን ዝገበሩ ውልቀ ሰባት ዝወሃብ ፈላሚ ኤውሮፓዊ ስርዓት ብቑዕነት ካብ ተሰለምቲ ንክኾኑ ዝተሓርዩ ካርዲናል ፓሮሊን ኣብ መሰረት ናይቲ ሰላም ምድንፋዕን ምሕላው ውን ኣድላይነት ናይቲ ውድብ ሓባራዊ እምነት ኣብ ክርስትያናዊ ታሪክ ኤውሮፓ ሱር ዝሰደደ ክብርታት ከም ዘሎን ሎሚ እውን ተባዕ ምስክርነት ክህሉ ዝኽእሉን ክብርታት ከም ዘለዉ ኣስተብሂሎም ካብዚኣቶም ቅድሚ ኩሉን ልዕሊ ኩሉን ምርግጋፅ ሰብኣዊ ክብርን ዘይግሃስ ኣብ ነፍሲ ወከፍ ደረጃ ሂወት ወትሩ ክሕሎ ዘለዎን ብምዝኽኻር ካርዲናል ፓሮሊን ኣብ መደምደምታ መደረኦም ቅድስቲ መንበር ምስ ትካላት ኤውሮፓ ብምትሕብባር ብሓባር ናይ ሰላም ዕደ ጥበበይናታት ክኾና ድሌት ከም ዘለዋ ደጊሞም ከም ዘረጋገጹ ዜና ቫቲካን ኣፍሊጡ። እቲ ብሕብረት ኤውሮፓ ኣብ ነፍሲ ወከፍ ዓመት ብቑዕነት ተባሂሎም ዝሕረይ ዝውሃብ ሽልማት ስርዓት ብቑዕነት ኤውሮፓ ብምኽንያት መንበር 75 ዓመት ኣዋጅ ሹማን መበገሲ ሓድነት ኤውሮፓ መሰረት ዝገበረ ኮይኑ ከምቲ ኣብ መርበብ ሓበሬታ ባይቶ ሕብረት ኤውሮፓ ዝተገልጸ ብትካላት ሕብረት ኤውሮፓ ዝውሃብ ብዓይነቱ ናይ መጀመርታ ከም ዝኾነን ንኤውሮፓ ብሓድሽ ዘሐይል ጻዕርታት ኣፍልጦ ዝሕቡን ኣብዚ ዓለማዊ ዘይርግጽነት ኣብ ዘለሉ እዋን ዕላማኡ ነቶም ንሰላምን ዴሞክራስን ሰብኣዊ ክብርን ዝጣበቑ ብምኽባር ናይ ሓባር ክብርታት ዳግማይ ንኽረጋገጽ ዝድረኽ እዩ። ካብቶም 20 ዝተሓረዩ ተሰለምቲ ጎኒ ጎኒ ካርዲናል ፓሮሊን መራሒት መንግስቲ ፌደራላዊት ጀርመን ነበር ኣንጀላ መርከል፣ ናይ ፖላንድ ርእሰ ብሄር ነበር ሌክ ዋሌሳን፣ መራሒ መንግስትን ርእሰ ብሄርን ፖርቹጋል ነበር ኣኒባል ካቫኮ ሲልቫን ይርከብዎም።
0: ቀቅድሚ ኣዋጅ ብፅና ናይቶም ኣብ ትሕቲ ዴሳዊ ስርዓት ሃገረ ቼክ ሰማዕታት ኮይኖም እተቐትሉ ኣቦታት ካህናት ያን ቡላን፣ ቫክላቭ ድሮቦላን ብፁኣን ሰማዕታት ኣብ ትሕቲ ዴሳዊ ስርዓት ዝብል ኣርእስቲ ኣብ ከተማ ሮማ ኣብ እተገብረ ዋዕላ ብፁእ ካርዲናል ማይክል ቸርኒ ኣብ ዘቕረብዎ መደረ ሰማዕትነት ኣብ ዝኾነ ይኹን ሰብኣዊ ኩነታት ዝሕስር ወይ ዘይፍትሓዊ እኳ እንተኾነ ንክርስቶስ ክምስክር ዘይክእል ከም ዘየለ ይምህረና በሉ። ምስክርነት ክቡር ኣባ ጃንን ክቡር ኣባ ቫክላቭን ኣብ መዓልታዊ ዓበይትና ኣሽቱን ቃልስታትና ነፍሲ ወከፍና በብውልቂ ይዛረበና። ሰማዕትነቶም ኣብ ዝኾነ ይኹን ሰብኣዊ ኩነታት ወላ እኳ ዘዋረድን ዘይፍትሓውን እንተኾነ ብዘየገድስ ንክርስቶስ ክምስክር ዘይክእል ከም ዘየለ እዩ ዝምህር።

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይፅ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና እናቀረበ ናይ ሎሚ ዕለት 21 ግንቦት 2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ዓንቀጽ እምነት ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ናይ ቅድስቲ መንበር ቤት ምሕደራዊ ርእሳታት ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳኖ ፒቺኖቲ ካብ ሃገራት ሰራሊዮን ባንግላዴሽ የመን ሩዋንዳ ናሚቢያ ማውሪትዮ ጫድ ስሪላንካ ዝተላእኩ ሓደስቲ ልኡካነ መንግስታት ኣብ ቅድስቲ መንበር ዘቕርቦ ናይ ምዝነት ደብዳቤ ከም እተቐበሉን ናይ መላእ ሃገራት ኤውሮፓ ጉባኤ ጳጳሳት ሕብረት ፈጻሚ ኣካላት ማሕበራት ምእመናን ምንቅስቓሳት ቤተ ክርስቲያንን ሓደስቲ ማሕበረሰባትን ዓውደ ጉባኤ ኣመሓደርቲ ተጋባእያን ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለጺ ኣፍሊጡ ናይ ሎሚ ዕለት 21 ግንቦት 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ማእከል ትዕዝብቲ ስነ ከዋክብቲ ቫቲካን ዘካይደዎ መብጻሕ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ካቶሊኮስ ኣርመናዊት ኦርቶዶክሳዊት ቤተ ክርስቲያን ብፅዋ ቅዱስ ኣራም ቀዳማዊ ዳግም ሰላምታ ከም ዘቕረብሎም ካርዲናል ቸርኒ ቀቅድሚ ኣዋጅ ብፅና 2 ማታት ሃገረ ቼክ ኣብ ከተማ ሮማ ብዝተኻይደ ዓውደ ጉባኤ ዘስምዖም መደረ ኣብ ህዝባዊ ባይቶ ሕብረት ኤውሮፓ ብዝተኻይደ ስነ ስርዓት ሽልማት ብቑሕነት ሓደ ካብቶም ተሰለምቲ ናይ ቅድስቲ መንበሮና ፀሓፊ ካርዲናል ፔትሮ ፓሮሊን ድሕሪ ስነ ስርዓት ሽልማት ዘስምዖ ቃል ፌደራላዊ ጉባኤ ካቶሊካውያን ጳጳሳት ዞባ ኦቻይና ኣብ ጉዋም ዘካይድዎ ናይ 3 መዓልቲ ዓውደ ኣኼባ ሓፈሻዊ ጉባኤ ፌደራላዊ ካቶሊካውያን መናብርተ ጥበብ ኤውሮፓ ኣብ ዝምልከቱ ቀንዲ ኣርእሳት ዘተኮረ ከም ዝኸውን ኣቀ ቀዲምና ንሕብር ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ንዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ዕለት 19 ግንቦት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስተል ጋንዶልፎ ብዝርከብ ናይ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ መብፃሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰበፊ ህወትን ዓለማውያንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት መበል 14 ዕለት 19 ግንቦት ድሕሪ ቀትሪ ካብ ከተማ ሮማ ወፃኢ ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ናይ ሃገረ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ ምብፃሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰበፊ ህወትን ዓለማውያን ምእመናንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡን ቅዱስነቶም ኣብቲ ማእከል ስነ ምርምር ምስ በፅሑ ብናይ ሃገረ ቫቲካን ቤት ምሕደራ ደመንበር እናቲ ራፋኤላ ፔትሪኒን ዋና ፀሓፍቲ ጳጳስ ኤሚልዮ ናፖን ጁዘፔ ፑሊየዚ ኣልቢራንድን ናይቲ ማእክል ስነ ምርምር ስነ ከዋክብቲ ዋና ሓላፊ ኢየሱሳዊ ካህን ኣባ ሪቻርድ ኣንቶኒ ዲሶዛን ናይቲ ማእከል ነበር ዋና ኣመሓዳሪ ኢየሱሳዊ ሓው ጎይ ኮንሶላይኖ ኣቀባብላ ከም እተገበረሎምን ድሕሪ እትርክብ ኣብቲ ማእከል ስነ ምርምር ኣብ ዝርከብ ቤተ ጸሎት ምስቶም ናይቲ ስነ ምርምር ማእከል ሓለፍትን ኣባላትን ብሓባር ከም ዝጸለዩ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንኣርሜናዊ ካቶሊኮስ ብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ሰላምታ ኣብ ዘቕረብሎም እዋን ኣብ ሊባኖስን ማእከላይ ምብራቕን ሰላም ምእንቲ ክሰፍን ኩሉ ሰብ ክጽሊ ጻውዒት ኣቕሪቦም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ካቶሊኮስ ናይ መላእ ሃዋርያዊት ቤተ ክርስቲያን ኣርሜንያ መንበረ ቂልቅያ ረቡዕ ዕለት 20 ግንቦት ኣብ ዝተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተቐቢሎም ዳግም ሰላምታ ኣቕረብሎም ካቶሊኮስ ኣራም ቀዳማዊ ብወገኖም ንርእሰ ሊቃነ ጳጳሳት ሊዮን ኣብዚ መድረኽ እዚ ኣብ ቅርዓት ቅዱስ ጴጥሮስ ሓቢረዮም ኣለኹ እዚ ድማ ደድሕርቲ ቅድሚ 2 መዓልቲ ኣብ ዝሓለፈ ሰኑ ዕለት 18 ግንቦት እዞም 2 መራሕቲ ቤተ ክርስቲያን ተራኺቦም ኣብ ሃዋርያዊ ህንፃ ድሕሪ ብሕብረት ዝጸለዩሉ ዕለት ዝኸውን ዘሎ እዩ ክብሉ መስከሩ ርእሰ ሊቃነ ጳጳሳት ሊዮን ኣብ ምእተዊ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ኣብ ዘካፈልዎ ቃል ቅዱስ ኣቦና ንካቶሊኮስ ኣራም ቀዳማውን ንዅሎም እቶም ኣባኡ እተረኽቡ ልኡካን ኣርሜናዊት ኦርቶዶክስ ቤተ ክርስቲያን ሃንጎፋ ኢሎም ብምቕባል ሓጐሶም ገለጹሎም። ነዚ ሕውነታዊ ምብጻሕ ድማ ነቲ ኣብ መንጎ ዘን ኣብያተ ክርስቲያን ድሮ ዘሎ ሕብረት ናብ ምሉእ ሕብረት ናይ ዘን ኣብያተ ክርስቲያን ከም ዘምርሕን ነቲ ማእሰር ሓድነት ንምድልዳልን ኣገዳሲ ኣጋጣሚ ክብሉ ድማ ገለጽዎ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ናይ ኣርሜንያ ካቶሊኮስ ናብ መቓብር ቅዱሳን ሃዋርያት ጴጥሮስን ጳውሎስን ዝገብርዎ ዘለዉ ንግደት መንፈስ ቅዱስ ክባርኾ ጸልዮም። ንዅሎም እቶም ኣባኡ ተረኽቡ ነጋድያንን መንፈሳውያን በጻሕትን ድማ ጉባኤታቶም ናብ ምሉእ ሓድነት ኣብ ዘምርሓሉ መንገዲ ተወሳኺ ስጉምቲ ምእንቲ ክኸውን ናብ ጐይታ ልባዊ ጸሎት ክትገብሩ ዕድመኩም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ሊባኖስን ማእከላይ ምብራቕን እንደገና ብዓመፅን ውግእን እተበታተነ ምእንቲ ሰላም ክህሉ ኩሎም ምእመናን ክጽልዩ እውን ተማሕጺኖም። መንበረ ካቶሊኮስ ቂልቅያ ንሊባኖስ፣ ሶርያ፣ ቆጵሮስ፣ ኩዌት፣ ሕቡራት ኢማራት ዓረብ፣ ወሽመጥ ኢራን፣ ግሪክ ከምኡ ውን ኣሜሪካ ዘጠቓልል እዩ። ካብ 1930 ዓመተ ምህረታት ሒዙ እዚ ቀንዲ ቤት ጽሕፈት ናይዞም ካቶሊኮስ ናይቲ ዓባይ መንበረ ኪልቅያ ኣብ ኣንጥልያስ ሊባኖስ እያ እትርከብ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሶኒ ኣብ ዝገበርዎ ርክብ ምስ ካቶሊኮስ ኣራም ቀዳማዊ ነዞም ፓትርያርክ ኣብ መዓልታዊ ጸሎቶም ንህዝቢ ሊባኖስን ኣብያተ ክርስቲያን ማእከላይ ምብራቕን ከም ዝዝክርዎም ኣረጋገጹሎም። ቅዱስ ኣቦና ስዒቦም ኣብቲ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ንብጽዎ ቅዱስ ካቶሊኮስ ኣራም ቀዳማዊ ስለቲ ንክርስትያናዊ ሕብረት ዝገብርዎ ዘየቋርጽ ብሕታዊ ቈራጽነትን ብፍላይ ከኣ በቲ ኣብ መንጎ ካቶሊካዊት ቤተ ክርስቲያንን ጸብሓዊት ኦርቶዶክሳዊት ቤተ ክርስቲያንን ዝካየድ ዘሎ ስነ መለኮታዊ ዘተታት ኣመስገንዎም። ኣብ መደምደምታ ቅዱስ ኣቦና ብሓባር ኮይንና ናብ ምልኣት እቲ ኩላትና ንደልዮ ሓድነት ንኸብርሁልና ናብ ቅዱስ ጎርጎርዮስ ብርሃናዊ፣ ቅዱስ ግሪጎርዮስ በዓል ናሬግ፣ ቅዱስ ነርሴስ ጸጋውን ልዕሊ ዅሉ ድማ ንእኖና ቅድስት ድንግል ማርያም ኣደ ኣምላኽ ንጸሊ ክብሉ ቃል ምሕጽንታኦም ዛዘሙ።
0: ኣብ ህዝባዊ ባይቶ ሕብረት ኤውሮፓ ብዝተኻየደ ስነ ስርዓት ሽልማት ብቑዕነት ሓደ ካብቶም ተሰለምቲ ንሃይ ቅድስቲ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ኣብ ዘስምዖም መደረ ኣብዚ እናወሳኺ ዝኸይድ ዘሎ ዓለማዊ ወጥሪ ሰላም ንምሕላው ዳግማይ ጻዕሪ ክግበር ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘቕረቦ ጻውዒት ደጊሞም የሐድሱ። ሰላምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ምሉእ ጉባኤ ባይቶ ሕብረት ኤውሮፓ ዘብጽሑ ናይ ቅድስቲ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ኣብ ዘስምዖም መደረ ኣብ መንጎ ህዝብታት ስኒት ኣብ ክብረታት ሕብረት ዝተመስረተ መብፅዓ ምዃኑን ሰላም ንምሕላው ብዝዓለመ ጭቡጥ ምርጫታት ብቐጻሊ ክድልድል ኣለዎ ዝብል ሓሳብ የጉልሑ። ምክልኻልን ክብረታት ኤውሮፓን ልዑል ኣበርክቶን ዝገበሩ ውልቀ ሰባት ዝወሃብ ፈላሚ ኤውሮፓዊ ስርዓት ብቑዕነት ካብ ተሰለምቲ ንክኾኑ ዝተሓርዩ ካርዲናል ፓሮሊን ኣብ መሰረት ናይቲ ሰላም ምድንፋዕን ምሕላው ውን ኣድላይነት ናይቲ ውድብ ሓባራዊ እምነት ኣብ ክርስትያናዊ ታሪክ ኤውሮፓ ሱር ዝሰደደ ክብርታት ከም ዘሎን ሎሚ እውን ተባዕ ምስክርነት ክህሉ ዝኽእሉን ክብርታት ከም ዘለዉ ኣስተብሂሎም ካብዚኣቶም ቅድሚ ኩሉን ልዕሊ ኩሉን ምርግጋፅ ሰብኣዊ ክብርን ዘይግሃስ ኣብ ነፍሲ ወከፍ ደረጃ ሂወት ወትሩ ክሕሎ ዘለዎን ብምዝኽኻር ካርዲናል ፓሮሊን ኣብ መደምደምታ መደረኦም ቅድስቲ መንበር ምስ ትካላት ኤውሮፓ ብምትሕብባር ብሓባር ናይ ሰላም ዕደ ጥበበይናታት ክኾና ድሌት ከም ዘለዋ ደጊሞም ከም ዘረጋገጹ ዜና ቫቲካን ኣፍሊጡ። እቲ ብሕብረት ኤውሮፓ ኣብ ነፍሲ ወከፍ ዓመት ብቑዕነት ተባሂሎም ዝሕረይ ዝውሃብ ሽልማት ስርዓት ብቑዕነት ኤውሮፓ ብምኽንያት መንበር 75 ዓመት ኣዋጅ ሹማን መበገሲ ሓድነት ኤውሮፓ መሰረት ዝገበረ ኮይኑ ከምቲ ኣብ መርበብ ሓበሬታ ባይቶ ሕብረት ኤውሮፓ ዝተገልጸ ብትካላት ሕብረት ኤውሮፓ ዝውሃብ ብዓይነቱ ናይ መጀመርታ ከም ዝኾነን ንኤውሮፓ ብሓድሽ ዘሐይል ጻዕርታት ኣፍልጦ ዝኽብን ኣብዚ ዓለማዊ ዘይርግጽነት ኣብ ዘለሉ እዋን ዕላማኡ ነቶም ንሰላምን ዴሞክራስን ሰብኣዊ ክብርን ዝጣበቑ ብምኽባር ናይ ሓባር ክብርታት ዳግማይ ንኽረጋገጽ ዝድረኽ እዩ። ካብቶም 20 ዝተሓረዩ ተሰለምቲ ጎኒ ጎኒ ካርዲናል ፓሮሊን መራሒት መንግስቲ ፈደራላዊት ጀርመን ነበር ኣንጀላ መርከል፣ ናይ ፖላንድ ርእሰ ብሄር ነበር ሌክ ዋሌሳን፣ መራሒ መንግስትን ርእሰ ብሄርን ፖርቹጋል ነበር ኣኒባል ካባ ማርኮ ሲልቫን ይርከቡዎም።
1: ከቅድሚ አዋጅ ብፅና ናይቶም ኣብ ትሕቲ ዴሳዊ ስርዓት ሃገረ ቼክ ሰማዕታት ኮይኖም እተቐትሉ ኣቦታት ካህናት ያን ቡላን ቫክላቭ ድሮቦላን ብፁኣን ሰማዕታት ኣብ ትሕቲ ዴሳዊ ስርዓት ዝብላ ርእስቲ ኣብ ከተማ ሮማ ኣብ እተገብረ ዋዕላ ብፁእ ካርዲናል ማይክል ቸርኒ ኣብ ዘቕረብዎ መደረ ሰማዕትነት ኣብ ዝኾነ ይኹን ሰብኣዊ ኩነታት ዘሕስር ወይ ዘይፍትሓዊ እኳ እንተኾነ ንክርስቶስ ክምስክር ዘይክእል ከም ዘየለ ይምህረና በሉ። ምስክርነት ክቡር ኣባ ጃንን ክቡር ኣባ ቫክላቭን ኣብ መዓልታዊ ዓበይትና ኣሽቱን ቃልስታትና ነፍሲ ወከፍና በብውልቂ ይዛረበና። ሰማዕትነቶም ኣብ ዝኾነ ይኹን ሰብኣዊ ኩነታት ወላ እኳ ዘዋረድን ዘይፍትሓውን እንተኾነ ብዘየገድስ ንክርስቶስ ክምስክር ዘይክእል ከም ዘየለዩ ዝምህረና ክብሉ ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ትማሊ ረቡዕ ኣብ ኤምባሲ ሪፓብሊካዊት ሃገረ ቼክ ናብ ቅድስቲ መንበር ብፁኣን ሰማዕታት ደስነታዊ ስርዓት ዘርእስቱ ኣብ ዝተኻየደ ዓውደ ጉባኤ ኣብ ዘካፈልዎ ሓሳባት ኣዘኻኺሮም። እቲ ኣብ ከተማ ሮማ ኣብ ዝርከብ ጳጳሳዊ ኮሌጅ ኔፓሙቼና እተገብረ ጉባኤ ነቶም ሰማዕታት ክቡር ኣባ ያን ቡላን ክቡር ኣባ ቫክላቭ ድሮብላን ይዝክር። ከቅድሚ ኣዋጅ ብፅናኦም ድማ ብዕለት 6 ሰነ ኣብ ማእከል ኤግዚቢሽን ብሩኖ ከም መደምደምታ ናይቲ ንልዕሊ 20 ዓመት ዝቐጸለ መስርሕ ኣዋጅ ብፅናኦም ዘመልክት መደባት ክካየድ እዩ። እዞም ካቶሊካውያን ካህናት ሃገረ ቼክ በቲ ኣብ ቼኮስሎቫኪያ ዝነበረ ዴሳዊ ስርዓት ብምኽንያት ጽሊ እምነቶም ሰማዕታት ኮይኖም እተቐትሉ እዮም ዝነበሩ። እዞም ክልተ ካህናት ኣብ ናይ ህዝባዊ መጋባእያ ብሓሶት ተኸሲሶም እዮም እተቐትሉ። በቲ ዝነበሮም ዘረኣይዎ ናይ እምነት ምስክርነትን ንጭቆና ብትዕግስቲ ብምቕባሎምን ድማ ኣብ መላእ እቲ ሃገር ብኽብሪ እዮም ዝዝከሩ። ብፁእ ካርዲናል ቸርኒ ኣብ ዘካፈልዎ ሓሳባት ኩሎም ኣብኡ እተረኽቡ ተጋባእቲ ንህይወት ናይቶም ንጸልማትን ጽልእን ንዘሰቅቕ ሞትን ናብቲ ምስ ጐይታ ዝራኸብሉ ኩነት ክቕይርዎ ዝኽኣሉ ክልተ ካህናትን ንምምስጋንን ንምዝካርን ከም እተኣከቡ ዘከሩ። ከምቲ ብርሃን ነቲ ኣብ ታሪኽ ዘሎ ጸሊም ደመና ክጋልሆ ዝኽእል እዞም ካህናት ድማ ብሕይወቶም ዝመስከሩ ክልተ መሰኻኽር እዮም ክብሉ ኣመጐስዎም። ብፁእ ካርዲናል ቸርኒ ወሲኾም ንስዕረት ክንዝክር ዘይኮነስ ናይ ህይወት ዓወት ክንጽምብል ኢና ኣብዚ ዘሎና ክብሉ እውን ኣትሪሮም ተዛረቡ። ነቲ ንዓሰርተታት ዓመታት ከም ዘርእስርናይ ኣብ ጉድጓድ ሓመድ ቦሂምያን ሞራቪያን ተቐቢሮም ዘለዉ ወላ እኳ ጸጋሚ ታሪኽ እናሃለወ ክንሱ ብመስዋእቲ ዝሓለፉ ነቲ ኣብ ቅድሚ ዓይንትና ዝበቁል ዘሎ ግርማኦም ነደንቓሎና እውን በሉ። ብፁእ ካርዲናል ቸርኒ ኣስዒቦም እዚ ድማ ካብቲ ቆራሪ ዝኾነ መሬት ኣልቦ እግዚኣብሔርነትን ጭቆናን ዝበቁል ዘሎ ጠጥዒ ዝኾነ ይኹን ዓመፃ ነቶም ንገዛ ርእሶም ብሕድሪ ናብ ኣምላኽ ዘማዕቆቡ ሰባት ንመለኮታዊ ህይወት ከዓግቶም ከም ዘይክእል መርትዖ ይበሉ። ብፁእ ካርዲናል ቸርኒ ቀጺሎም ንክቡር ኣባ ጃን ቡላን ንክቡር ኣባ ቫክላቭ ድሮብላን ንምጽምባል ኣእዳውና ኣብ ልዕሊ ህያው ቁስሊ ቤተ ክርስቲያንን ህዝቢ ሃገረ ቼክን ብምግባር ማለት ነቲ ጐይታ ኩሉ ሳዕ ምሳኻትኩም እየ ክብል ዝኣተወልና መብጽዓ ምትንካፍ ማለት እዩ። ነቲ ቅዱሳት መጽሕፍቲ ዝብልዎ ብምዝካር ድማ ነፍሳት ጻድቃን ኣብ ኢድ ኣምላኽ እየን በሉ። ወሲኾም ድማ ኣእዳው ኣምላኽ ግና ምናባዊ መዕቆቢ ከም ዘይኮና ደጊሞም ገለጹ። እዞም ህየንተ ናይቲ ብዛዕባ ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበር ኣስዒቦም ንጃንን ባክላቭን ኣእዳው ኣምላኽ ብድሕርቲ ኣብ ቤት ማእሰርቲ ጅህላቫ ዝገበረሎም ደገፍ ነዊሕ እዋን ኣብ ዝተኻየደ መስርሕ መርመራ እውን ይከላኸለሎም ከም ዝነበረን ከምኡውን ኣብ መንጎቲ ኣዝዩ ዘሕስር ውርደት እውን ከይተረፈ ክብረቶም ከይተተንከፈ ዝሓለዎም እዩ በሉ። ብፁእ ካርዲናል ቸርኒ ነቶም ኣባኡ እተረኽቡ ምእመናን ሓቢሮም ብዛዕባ ሰማዕትነቶም ከስተንትን እውን ጻውዒት ኣቕረብሎም። ብፁእነቶም ከም ዝገለጽዎ እቲ ስርዓት ደስነት ክቐትሎም ጥራይ ኣይደለየን፣ ነቲ ናይ ክህነት መንነቶም እውን ከጥፍ እዩ ዝደለየ፣ እምነቶም ክኽሕዱ እውን እዩ ዝደሊ ዝነበረ። ይኹን እምበር ይብሉ ብፁእ ካርዲናል ቸርኒ ኣምላኽ ከም ወርቂ ኣብ እቶን ከም ዝፈተኖም እቲ ሓዊቲ ስርዓት ከኣ ንወርቂ እምነቶም ኣይበልዖን፣ ኣብ ክንድኡስ ንራዕዲ ሰብኣዊ ፍርሒ ጥራይ ብምንዳድ ንክርስቶስ ዘሎና ተወፋይነት ነቲ ዘርዕደና ኩነታት ዘብርሆ ከም ምዃኑ ብምግላጽ ኣስተንተኑ። ኣብዚ መዳይ እዚ ብዙሓት ሰባት ቅድሚ ምማቶም ኣብ ዝነበረ ሰዓታት ክቡር ኣባ ያን ኣብዛ ዓለም እዚኣ ዘይኮነስ ልዕለ ባህርያዊ ሰላምን ህድኣትን ከም ዝረኸቡ ይዝክሩ። بزو كاردينال تشيرنو وسيخوم زحادة سما أتنت مخوانو حساباتو مكافلو فلما سبعو جغننات زيكونس نغزار سخابس أغا أملاق كتملا مفكادن نعان النات بوتا كساب زيهلو نغزار سخابس أغا أملاق كتمل بمفكاد نتن السخا ناي أملاقن نتن إحنا ناي بيتا خرستيانن تراي منباريو كبلو عملكتو بزو كاردينال تشيرني نتو ماباو ترخبو كهنات دما أسعبوم دحن النتن نتم عقوبي زخونا سقطان كمرتو كم زخلو أزخاخروهم أب كندوسي بلو بزو النتم أباو كسرتو بمفقاد نزور دوم سقاين مكران تقبلوم كم تقدوس ترتوليان زبلو بقالات أب زهاجرن أب هاجروم بزي رأس أقان أما العالم زركبو حدست خريستيان كونو زخونا يخون سماعت النت نقوي تاك مسكر زي كل سبعو كونت كم زي اللي زر إمخانو ون دقيمو ما قلحو نتي بيت فردي نام مدرخ مسبخي نتي بيت ما أسرت دما نام مسوئي كأيرو وبلو وسيخوموين بحاسين التسرحو سباتاين برون نساتهم كاات سالوت زقبرو سباتي يوم نيروم كبلوين عملكتو باتن خرستوس ترايزين برون فقري نسألمن كبير سموان كموين نمقو حكواز اولو تبعات كم زرخبوين أسمرولو سلازد ما حايلوم أبجو واداتات زيكونس أبكدم محدر أملاخ تنبركيخوم بغزيت أباباهم مسماريام أبز حبر لبوميو زنبر بلو بزو كاردينال تشيرني وسيخوم سماعتنتهم بعبي تكبار ناملاخ أمون مخوان تراي زيكونس أبنا أشتو نغراتوون صنوع مرجاتات كم زغبرو زمهرنا يو بلو مسواتهم أباقل قلوتن يقريتان حقن هيوتن بغمي بجاخوينا كم نحلف زفلتو كريستيانن زيغاتاتن كنكوون يحق زننا بلو مقارجا فتنان موتن زيبلو دموق برهانن فقراو في الشخطة أملاخن كموون ولا حدا سبقوا كابانا كوسدو زيك الحاقوسن يسبينا اللو كبلو دما التبابع عوام عمود داتا بزو كاردينال تشيرني نترسالي كانبا باسات ليون مبل عصر تربعتا بزعبا تسفانا يزوم كل التسماعتات كم تبعات مسخاخر امنات غيروم زقربو مسكرناتوون زكرو رسالي كانبا باسات ليون ابتزكافلو حسابات تسفاهم زي موتن ملو انسلا زخونا بسماعتن نتوم نوانجيل ابزاز الماتن عمتن وقنز ملع عمت يساب بخسلا زلويو مخنياتو بسقاقوا انت تقتلو ولا حدا سب دمتهم سقبل وينتي زهابو وفقري كدمسوسو اي كلنيو مسكر نتوم كا سناي ابلع لأكي كمز سعر زقلز تنبيت كوينو سلا زغزليو
0: زي زينا فاتيكان ايو فضل على وقوبة اي كاتوليكاويان باباسات زوبا او تشاينا اب قوام اب زكايلو ناي سلستمعال تعودو اخيبا بزعبا حد شغليان نتن سدتن هنساتن حوريو قصنتن محبراو فتحن كم التمايات زينا فاتيكان ناي زوبا او تشاينا قوبة باباسات مغلز تاقيسو يحبر كاب ملا او تشاينا زمتو كاتوليكاويان باباسات كابالت عصر تشمنتك سعلت اسرا قنبوت اب قوام تاكيبام بزعبا زمناوي جليانت سدتن مصعي عقل قلوت اب او تشاينان حويسو زباوي وبدهوتات المفتاح كم التمايتو زحبار زينا فاتيكان فدرالو قوباي كاتوليكاويان زبا او تشاينا فتصامي تشما قللي بيتا كريستيان كميجيران زتقالو سدتيناتات سرحتيناتات كتدقفن اب ملع زبا كبورن سبعو النت ميزان زلو سدت كتعبي كم اتخيل زيقام قام اون مخانو نايت باباسات قوباي وقعام مقلت ستوكيسو يمالاخد اتقاني اتكروت عودة قبائي ابزق عربة اوان اب نيو ساوز ويلز بزعبة حدش قليانت حدقاتة بقت راتن زوباتاتن زقات امام قزياوي سدتيناتات سرحتيناتات زقربو حتو كمزنا باران بفللاي تومي باباسات نتين مسالاتن دحننتن التمزابلون محبر سبات سدتيناتاتن زد عباق ناي سدتيناتاتن تمزابلتن اوتشاينا زكتات المربة بزلووم قدسالي دقافن توفاينتن كم زرقا قدسو زينا فاتيكان افليتو اتي ميييت بزعبا اتي سدات اب مباقولن زنقدن حاقرات زحدرو صفيت صلوعا كوم اون قسنتاو كنكنن هنسات مؤمنان كاحناتن باباساتن نمدلدال زخقل ميلاتات اون كم زماماين بتوساق اون تساتفتي اب ملا صفيح ملكا عمدرو او تشاينا ركبن معقاب سنا احازو مرخب مسارحتات متقام عدلاي مخانو كم زقلحن بيتا كريستيان نعلم الخب دوهتا ሕብረታት ከባብያዊ ምህዳራውን ማሕበራዊ ምጉዳል ፍትሕን ብኸመይ ምላሽ ክትህብ ከም እትኽእል እውን ከም ዘስተንተነን እቶም ተጋባእያን ጳጳሳት እቲ ኣብ መበል 17 ዘመን ኣብ ጓም ናይ እምነት ሰማዕት ዝኾነ ኢየሱሳዊ ካህነ ልኡካን ወንጌል ተወላዲ ስጳይና ብፁእ ዲየጎ ሉዊስ ደ ሳን ቪቶሬስ ኣብ እቶፌ መካነ ንግደት ምብፃሕ ከም ዘካየዱ ዜና ቫቲካን ናይቲ ጉባኤ ጳጳሳት ወግ ዓመር በብሓበሬታ ጠቒሱ የረጋግጽ። ብተወሳኺ እቶም ጳጳሳት ብዛዕባ እቲ ኣብ 2028 ዓመተ ምሕረት ኣብ ሲድኒ ንኽካየድ ዝኾነ ዓለም ኣቀፍ ጉባኤ ቅዱስ ቁርባን ብዛዕባ ሲኖዳውነት ተሳትፎ መንእሰያት ዕቁባ ኣገልግሎት ደቀባት ከምኡውን ኣከባብያዊ ክንክንን ኣብ ዝምልከቱ ኣርእስታት ከም እተመያየጡ ዝሓብር ዜና ቫቲካን እቲ ካብ ዕለት 18 ክሳዕለት 20 ግንቦት ዝተኻየደ ዓውደ ኣኼባ ልዕሊ 1000 ምእመናን ኣሳቲፉ ኣብ ዱልሴ ኖምብሬ ደ ማርያ ካቴድራላዊ ባዚሊካ ብዛዕሪ ቅምሶተ ቅዳሴ ከም እተዛዘመን ኣብቲ ዛዕሪ ቅምሶተ ቅዳሴ ሊቀ ጳጳሳት ኪሜነዝ ኣብ ዘስምዖ ስብከት እታ ኣብ ኦቻይና እትርከብ ካቶሊካዊት ቤተ ክርስቲያን ሓድነት ትብዓት ዝመልኦም ስክርነት ከምኡውን ዘይፍትሓውነትን ምህዳራዊ ቅልውላውን እናገጠመ ክነሱ ትንቢታዊ መጋቢት ፍጥረት ክትከውን ፃውዒት ከም ዘቕረቡ ናይቲ ጉባኤ ጳጳሳት ወግዓዊ መግለፂ ጠቒሱ የመላኽት። ብኤሌና ቤካሊ ዝምራሕ ሓፈሻዊ ጉባኤ ፌደራላዊ ካቶሊካውያን መናብር ተጥበብ ኤውሮጳ ካብ ዕለት 22 ግንቦት ዝቕፅል ዓውደ ጉባኤ ዕለት 20 ግንቦት ኣብ ሃገረ ክሮዋሽያ ርእሰ ከተማ ዛግረብ ከም ዝጀመረን እቲ ዓውደ ኣኼባ ብዛዕባ ኣብዚ እዋን እዚ ንስርዓት መናብር ተጥበብ ዝፀልቡ ዘለዉ ዓበይቲ ለውጥታት ማለት ቅልውላዊ ወሊድ ስነ ኣህዛዊ ለውጢ ከምኡውን ተቓላዕነት መንእሰያት ወለዶታት ይዝቲ ምህላው ዜና ቫቲካን ኣፍሊጡ። ቅልውላዊ ወሊድ ስነ ኣህዛዊ ለውጢ ከምኡውን ተቓላዕነት መንእሰያት ወለዶታት ዝብሉ ዛዕባታት ቀንዲ ናይቲ ኣብ ዛግረብ ብምክንያት መበል 20 ዓመት ቅዋሚኡ ዝካየድ ዘሎ ሓፈሻዊ ዓውደ ጉባኤ ፌደራላዊ ካቶሊካውያን መናብር ተጥበብ ኤውሮጳ ዝክረ ነገር ከም ዝኾነን እዚ ብናይ ካቶሊካዊ መንበረ ጥበብ ቅዱስ ልቢ ዋና ኣመሓዳሪት ኤሌና ቤካሊ ዝምራሕ ናይ ኤውሮጳ ካቶሊካውያን መንበረ ጥበብ ዋና ኣመሓደርቲ ማሕበር ካቶሊካውያን መናብር ተጥበብ ኣስታት 595,000 ተመሃሮ ዝሓቆፈ ኮይኑ ሓበራዊ ምላሽ ዝሓትት ዝተሓላለኸ ብድሆታት ንምፍታሕ ዘለዎ ተወፋይነት እናወሰኸ ዝኸይድ ኮይኑ በዚ መንፅር እዚ እቲ ዘካይዶ ዓውደ ኣኼባ ትርጉም ዘለዎ ፍጻሜ ምዃኑ ዜና ቫቲካን የዘኻኽር። ካብቶም ዝተሳተፉ ዓበይቲ ኣካላት ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ጉዳይ ባህለን ትምህርትን ህየንተ ካርዲናል ሆሴ ቶሎንቲኖ ደመንዶንሳ ናይ ዛግረብ ሊቀ ጳጳሳት ነበር ካርዲናል ጆሴፕ ቦዛኒች ኣብ ክሮዋሽያ ናይ ካቶሊካዊ መንበረ ጥበብ ላዕለዋይ ሓላፊ ናይ ዛግረብ ሊቀ ጳጳሳት ድራዘን ኩትሌሻን ኣብ ክሮዋሽያ ናይ ስነ ፍልጠትን ትምህርትን መንእሰያትን ጉዳይ ሚኒስትር ራዶቫን ፎክስ ከምኡውን ሚኒስትር ባህልን መራኸቢ ብዙሓንን ኒና ኣቡልየን ኮርዚነክ ይርከብዎም። እቲ መደብ ቀንዲ ኣስተምህሮታት ናይ ክቢ ጠረጴዛ ዘተን ዓውደ መፅናዕትታት ብሉፃት ልምድታትን ዕድላት መርበብ ሓበሬታን ዝሓቆፈ ኣብቶም ኣብዚ እዋን እዚ ንላዕለዋይ ትምህርቲ ዝፀልቡ ዘለዎ ዓበይቲ ለውጥታት ዘተኮረ ኮይኑ ዘላቕነት ቀጥዕታት መናብርተ ጥበብ ቅልውላዊ ወሊድ ዕደ ጥበባውን ስነ ኣህዛውን ለውጢ ከምኡውን ትራ ካቶሊካውያን መናብርተ ጥበብ ኣብ ኤውሮፓዊ ምሕዝነትን ዓለማዊ ስነ ትምህርታዊ መርበባትን ሓዊሱ ሰፊሕ ኣርእስታት ዝድህስስ እዩ። ብፍላይ ኣብ ካቶሊካውያን ትካላት ትምህርቲ ንስነ ትምህርትን ማሕበራውን ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ለውጢ ብኸመይ ምላሽ ክህብ ከም ዝኽእሉ ኣብቲ እናወሰኺ ዝኸይድ ዘሎ ናይ ውድድር ሃዋሁ ንተልእኾኦምን መንነቶምን እሙናት ኮይኖም ክቕፅሉ ኣብ ዝብል ቁም ሓሳብ ዘተኩርን ብተወሳኺ እቲ ጉባኤ ካቶሊካዊ ላዕለዋይ ማእከላት ትምህርቲ ኣብ ምኽናፅ نحبر ربحة من مقبل محبرة متسسارة مدن فعصب أو كبرن كقبرو زخيل أبركتو زدهسس نعيزة ما درق زدق على المخانو زينا فاتيكان أفليتو أب إيطاليا ناي منبرة باب قدوس البوان حلافيتن ناي أوروبا كاتوليكا منابر تتباب فدرالو محبرة دمانبر إلينا بكالي نزينا فاتيكان أبزهبتو مقلتي منابر تتباب نمت حلال في ميلاتات وي عمرت رايزي كونس نتمكرو فلتاتون بوتاتات نموخان ناي ربحتا لو تحسب ناي مقرب حرف النت اللون زدما بحلاوي وهاقات مرتي يقولها بلا نوتسئت ناي زحادش تمرتاو ربحتا كأك نزغ الدرجة يلون انتقناقن عب حبرة سبز اللو تسلوا بنصور يرأى تنعات منابر تطبب في اللاي دما كاتوليكاويان مس علماويان تكالات كيت مساسلة من النتن عب محيال عق منزمر كوس ايو ازمال أبي كبرتات زتمر قوسا مسارات مود دار لعلوية تمرتي كام أداقا زمر حسن سحساب معك أبي مالات أيو تبل

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino ኣት spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅብሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።